0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ቀዳሜ ሐምሌ 4 ቀን 2018 ዓመተ ምህረት ጤና ይስጥልን የዶች ቬለ የቀጥታ ስርጭት እነሆ ጀመረ። ለአንድ ሰዓት በሚዘልቀው ስርጭታችን ዝግጅቱን በመምራት ፀሐይ ጫኔ ለዓለም ዜናው ሸት የበቀለ አብረናችሁን ቆያለን። የዓለም ዜና ተከትሎ የመሪዎች የስልጣን ገደብ ለዲሞክራሲ መጠናከር ያለው ፋይዳና አዲስ አበባ ያሉ ሆቴልና መሰል አገልግሎት ሰጪዎች በመኝታ ክፍል አገልግሎት 5% ግብር ተጣለባቸው መባሉን የሚያስቃኙ ሁለት ዘገባዎች ይኖሩናል። ሳምንታዮቹ የአድማጮች ማህደርና የትኩረት በአፍሪካ ዝግጅቶች መሰናዷቸው ተጠናቆ የስርጭት ጊዜያቸውን በመጠባበቅ ላይ ይገኛሉ። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW08 ላይ ማድመጥ ይቻላል። DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶች ቬለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብ እንድትከታተሉ በመጋበዝ ወደ ምሽቱ ያለም ዋና ዋና ዜናዎች እናልፋለን። እሸቴ በቀለ
0: የDW ዜና።
2: በመጀመሪያም ዋና ዋና ዜና። የፕሬዝደንት ዶናልድ ትራምፕ አስተዳደር ኢትዮጵያውያንን ጨምሮ ለስድስት ሀገራት ዜጎች የተሰጠውን በአሜሪካ የመቆየትና የመስራት ጊዜያዊ ህጋዊ ከለላ ለተጨማሪ ቀናት አራዘመ። የሱዳን ብሔራዊ ጦር ለሶስት ዓመታት የተካሄደውን ጦርነት ለማቆም አሜሪካ ያዘጋጀችውን ምክር ሐሳብ የሚቀበለው በመሐመድ ሐምዳን ደጋሎ የሚመራው ፈጥኖ ድራሽ ኃይል ከተቆጣጠራቸው ከተሞች ለቆ ሲወጣ እንደሆነ ቅድመ ሁኔታ አስቀመጠ። የናይጄሪያ ጦር በሰሜን ምዕራብ የአገሪቱ ክፍል በመትገኘው ዛንፋራ ግዛት ውስጥ ሰዎች የሚያግትና የቀንድ ከብቶች የሚዘርፍ የወሮ በላ ቡድን ከ300 በላይ አባላት መግደሉን የግዛቲቱ ባለስልጣን ገለጹ። የኢራን መንፈሳዊ መሪ ሞሽታባ ሐሚኒ አግራቸው የአባታቸው ገዳዮችን መበቀሏ አይቀሬ እንደሆነ ዛቱ። የአሜሪካው ፕሬዝዳንት በፊናቸው በኢራን ላይ ያነጣጠሩ 1000 ሚሳኤሎች መጠመዳቸውን አስጠንቅቀዋል። ሩሲያ በሚሳኤሎችና በድሮኖች በዩክሬን ላይ በፈጸመቻቸው ጥቃቶች 6 ሰዎች ሲገደሉ 29 መቁሰላቸውን ባለስልጣናት አስታወቁ። የጀርመን እግር ኳስ ፌዴሬሽን የርገን ክሎፕን አሰልጣኝ አድርጎ ለመቅጠር መቃረቡን አስታወቀ። ዜናው በዝርዝር። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያውያንን ጨምሮ ለስድስት ሀገራት ዜጎች የተሰጠውን በአሜሪካ የመቆየትና የመስራት ጊዜያዊ ህጋዊ ከለላ ለተጨማሪ ቀናት አራዘመ። በአሜሪካ የአገር ውስጥ ደህንነት መስሪያ ቤት ስር የሚገኘው የዜግነትና የፍልሰት አገልግሎት በአገሪቱ ለሚገኙ ኢትዮጵያውያን የተሰጠው ከለላ በመጪው ሐምሌ 10 ቀን እንደሚያበቃ ትላንት አርብ አስታውቋል። ከኢትዮጵያ በተጨማሪ ለሶሪያ፣ ሶማሊያ፣ የመን፣ ደቡብ ሱዳንና ሚያንማር ዜጎች የተሰጠው ጊዜያዊ ከለላ በተመሳሳይ ቀን ያበቃል። ውሳኔው የሚመለከታቸው የሄቲ ዜጎች ከቀሪዎቹ 5 ሀገራት አንድ ሳምንት ቀደም ብሎ በአሜሪካ ለመቆየትና ለመስራት የሚፈቅድላቸውን ከለላ ያጣሉ። ይህ ከለላ የተፈጥሮ አደጋ፣ የትጥቅ ግጭት ወይም ሌሎች ያልተለመዱ አስገዳጅ ሁኔታዎች ከገጠማቸው ሀገራት ወደ አሜሪካ የገቡ ሰዎች በአገሪቱ እንዲቆዩና በህጋዊ መንገድ እንዲሰሩ የሚፈቅድ ነው። ከለላው የተሰጣቸው በአሜሪካ የሚገኙ ኢትዮጵያውያን ወደ አገራቸው ቢመለሱ በግል ደህንነታቸው ብርቱ ስጋት አይገጥማቸውም በሚል አመክንዮ በአገሪቱ የመቆየትና የመስራት እድላቸው እንዲያበቃ የተወሰነው ባለፈው ታህሳስ ነበር። ይሁንና ውሳኔው በቦስተን በሚገኝ የማሳቹሴትስ አውራጃ ፍርድ ቤት ታግዷል። ከኢትዮጵያ በተጨማሪ ሶማሊያና ደቡብ ሱዳንን ጨምሮ የ10 አገራት ዜጎች ተመሳሳይ ህጋዊ ጥበቃ ነበራቸው። የአሜሪካ ከፍተኛ ፍርድ ቤት ባለፈው ወር የዶናልድ ትራምፕ አስተዳደር ለሄቲና የሶሪያ ዜጎች የተሰጠውን ጊዜያዊ ከለላ ማብቃት እንደሚችል ውሳኔ አሳልፏል። የፍርድ ቤቱ ውሳኔ በመቶ ሺዎች የሚቆጠሩ ሰዎችን ህጋዊ ጥበቃ እንደሚያሳጣ የመብት ተሟጋቾችና በአሜሪካ የሚገኙ የተለያዩ ማህበረሰቦች መሪዎች ስጋት አላቸው። የሱዳን ብሔራዊ ጦር ለሶስት ዓመታት የተካሄደውን ጦርነት ለማቆም አሜሪካ ያዘጋጀችውን ምክር ሐሳብ የሚቀበለው በመሐመድ ሐምዳን ደጋሎ የሚመራው ፈጥኖ ድራሽ ኃይል ከተቆጣጠራቸው ከተሞች ለቆ ሲወጣ እንደሆነ ቅድመ ሁኔታ አስቀመጠ። አሜሪካ ያቀረበችውና ሬውተርስ የተመለከተው ምክር ሐሳብ ሁለቱ ተፈላሚ ኃይሎች ወዲያውኑ ለዘጠና ቀናት ተኩስ እንዲያቆሙ እንደሚጠይቅ የዜና ወኪሉ ዘግቧል። ከዚህ በተጨማሪ ምክር ሐሳቡ ግጭቱን በዘላቂነት የሚያቆም የተኩስ አቁም ለማድረግ ድርድር እንዲፈቅዱና ምርጫ እስኪካሄድ ድረስ በሲቪል ፖለቲከኞች የሚመራ ሽግግር እንዲኖር ጥሪ እንደሚያቀርብ የሬውተርስ ዘገባ ይጠቁማል። በዚሁ ሰነድ የፈጥኖ ድራሹ ኃይል ታጣቂዎች ከሰሜን ዳርፉር እና ከሰሜን ኮርዶፋን በውስኑ ለቀው እንዲወጡ የሚጠይቅ ሐሳብ ተካቶበታል። ታጣቂ ቡድኑ ከሁለቱ አካባቢዎች ለቆ ሲወጣ በተባበሩት መንግስታት የሚመራ ተልእኮ ድጋፍ እንዲያደርግ ታቀዷል። በጦሩ የሚመራው የሱዳን መንግስት በሰነዱ የተካተቱ አብዛኞቹን ምክረ ሐሳቦች ቢቀበልም ታጣቂ ቡድኑ ለቆ የሚወጣው በውስኑ መሆኑን ግን እንዳልተቀበለ ሬውተርስ ዘግቧል። የሱዳን መንግስት እንዲያውም የመሐመድ ሐምዳን ደጋሎ ፈጥኖ ድራሽ ኃይል ከሁለት ዓመታት በፊት ከተቆጣጠራቸው ከሁሉም ከተሞች ለቆ መውጣት አለበት የሚል አቋም አለው። ይህ አቋም ከዚህ ቀደም ሁለቱ ነገኖች ለማደራደር የተሞከሩ ጥረቶችን ቅፋት ሆኖ ቆይቷል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ስለ ጉዳዩ አስተያየት ለመስጠት ፈቃደኛ ባይሆኑም ዩናይትድ ስቴትስ ከሱዳን ብሔራዊ ጦርና ከፈጥኖ ድራሽ ኃይሉ ጋር ለሰብአዊነት ስለሚደረግ የተኩስ አቁምና የሰላም እቅድ ውይይት በማድረግ ላይ እንደምትገኝ ግን አረጋግጠዋል። የአሜሪካ ምክረ ሐሳብ ሱዳን የሚኖራት አንድ ወጥ ብሔራዊ ጦር እንደሚሆንና ሌሎች ትጥቅ ፈተው በመበተን ወደ ማህበረሰቡ እንዲቀላቀሉ ጥሪ አቅርቧል። ሱዳን ምክረ ሐሳቡን እንደማትቀበል ለጸጥታ ጥበቃው ምክር ቤት አስታውቃ ነበር። ይሁንና የአሜሪካ ፕሬዝደንት ከፍተኛ አማካሪ ማሳር ቡሎስ የሱዳን ጦር አዛዥ ጀነራል አብዱልፋታህ አልቡርሃን ምክረ ሐሳቡን ውድቅ ማድረግ ሳይሆን መቀበላቸውን መስማታቸው እጅግ እንዳስደሰታቸው በኤክስ ባሰፈሩት መልእክት ገልጸዋል። የናይጄሪያ ጦር በሰሜን ምዕራብ የአገሪቱ ክፍል በመትገኘው ዛንፋራ ግዛት ውስጥ ሰዎች የሚያግትና የቀንድ ከብቶች የሚዘርፍ የወሮ በላ ቡድን ከ300 በላይ አባላት መግደሉን የግዛቲቱ ባለስልጣን ገለጹ። የዛንፋራ የኢንፎርሜሽን ኮሚሽነር መሐሙድ መሐመድ ዳንታዋሳ ሽብርተኛ ያሏቸው የወሮ በላ ቡድን አባላት የተገደሉት ጦሩ ጉሚ በተባለ አውራጃ ባካሄደው የሁለት ቀናት ዘመቻ ነው። ከ1000 በላይ የሚሆኑ ሽፍቶች ባለፈው ረቡዕና ሐሙስ የዘረፏቸውን የቀንድ ከብቶች እየነዱ ቦታ በመቀየር ላይ ያሉ ከወታደሮችና አካባቢያቸውን ከሚጠብቁ ታጣቂዎች ጋር መዋጋታቸውን አቡበከር መሐመድ የተባሉ የጉሚ አውራጃ ነዋሪ ለፈረንሳይ ዜና አገልግሎት ተናግረዋል። ከረቡዕ ምሽት እስከ ሐሙስ ጠዋት በተደረገው ውጊያ ከ300 በላይ ታጣቂዎች መገደላቸውንም ገልጸዋል። አቡበከር ኩዲ ካሳ የተባሉ ሌላ የአካባቢው ነዋሪ በውጊያው የሚተኮሰው ጥይት ሌሊቱን በሙሉ ይሰማ እንደነበር አረጋግጠዋል። ወታደሮቹ ጥቃት ለመሰንዘር ያቀዱት ከሁለት ሳምንታት በፊት ቢሆንም እስከ አፍንጫቸው በታጠቁት ሽፍቶች ቁጥር ምክንያት ማፈግፈጋቸውን የገለጹት አቡበከር ኩዲ ካሳ በቅጡ ተዘጋጅተው በመመለስ ከፍተኛ ጉዳት እንዳደረሱባቸው አስረድተዋል። የዛንፋራ ግዛት መንግስት ደም አፋሳሽ ወንጀሎችን ለማቆም ለሚደረገው ጥረት በዚህ ሳምንት የተደረገው የወታደሮቹ ዘመቻ ትልቅ ስኬት እንደሆነ አስታውቋል። ይህ ዶይቼ ቬለ ነው። የኢራን መንፈሳዊ መሪ ሙጅታባ ሐሚኒ አገራቸው የአባታቸውን ገዳዮች መበቀሏ አይቀሬ እንደሆነ ዛቱ። የአሜሪካው ፕሬዝደንት በፊናቸው በኢራን ላይ ያነጣጠሩ 1000 ሚሳኤሎች መጠመዳቸውን አስጠንቅቀዋል። የሁለቱ አገራት መሪዎች ዛቻ ዛሬ ቅዳሜ የተሰማው በአሜሪካና በኢራን መካከል የተደረገው ተኩስ አቁም ፈርሶ አንዳቸው በሌላቸው ላይ ጥቃት በሰነዘሩበት ወቅት ነው። አሜሪካና እስራኤል ኢራን ላይ ጥቃት በከፈቱ በመጀመሪያው ቀን አባታቸው ሲገደሉ ክፉኛ የቆሰሉት ሙጅታባ ሐሚኒ ይህ በቀል የአገራችን ፈቃድ ነው፣ ያለምንም ጥርጥር መፈጸም አለበት ብለዋል። የ54 ዓመቱ መንፈሳዊ መሪ ይህ ጉዳይ በእኔም ሆነ በሌሎች ባለስልጣናት ህልውና ላይ የሚመሰረት አይደለም፣ እኛ ብንኖርም ባንኖርም ይህ ጉዳይ መፈጸሙ አይቀሬ ነው ማለታቸውን የፈረንሳይ ዜና አገልግሎት ዘግቧል። የአባታቸው አሊ ሐሜኒ ስርዓተ ቀብር በማሻድ ከተማ በሚገኘው የኢማም ሬዛ መስጂድ ሲፈጸም መንፈሳዊ መሪ በአካል አልተገኙም። ሙጅታባ በቀል አይቀሬ እንደሆነ ያስጠነቀቁት ትላንት አርብ በፈረሙበትና ዛሬ በጽሁፍ በተላለፈ መልእክታቸው ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በፊናቸው 1000 ሚሳይሎች ተቀባብለው በኢራን እስላማዊ ሪፐብሊክ ላይ ተደግነዋል ሲሉ ዛሬ ቅዳሜ ይዝተዋል። ኢራን ልትገላቸው እንደዛተች የገለጹት ትራምፕ ይህ ከሆነ ኢራንን ሙሉ በሙሉ የሚያጠፋ ጥቃት ለአንድ ዓመት እንደሚፈጸም ትዕዛዝ መሰጠቱን የዩናይትድ ስቴትስ ጦርም ዝግጁ መሆኑን አስታውቀዋል። ሩሲያ በሚሳይሎችና በድሮኖች በዩክሬን ላይ በፈጸመቻቸው ጥቃቶች 6 ሰዎች ሲገደሉ 29 መቁሰላቸውን ባለስልጣናት አስታወቁ። ሩሲያ ሌሊቱን በ12 ሚሳይሎችና 121 ድሮኖች በዩክሬን ላይ ጥቃት እንደፈጸመች ፕሬዚደንት ቮሎዶሚር ዜሌንስኪ ተናግረዋል። የዩክሬን አየር ኃይል 2 ሚሳይሎችና 111 ድሮኖች ቢያከሽፍም 11 ቦታዎች በቀጥታ መመታታቸውን አረጋግጧል። በሰሜን ምስራቅ ዩክሬን በምትገኘው ሱሚ ግዛት አንድ ልጅን ጨምሮ 4 ሰዎች ተገድለው 17 መቁሰላቸውን የግዛቲቱ አስተዳዳሪ ገልጸዋል። አስተዳዳሪው እንዳሉት ጥቃቱ የተፈጸመው ሲቪል ሰዎች በሚበዙበት አካባቢ ነው። በኦዴሳ አንድ ህንጻ በሚሳኤል ሲመታ ሁለት ሰዎች መገደላቸውን አንድ ሰው መቁሰሉን የግዛቲቱ አስተዳዳሪ ኦሌፍ ኪፐር መናገራቸውን አሶሺየትድ ፕሬስ ዘግቧል። በዋና ከተማዋ ኪየቭ በአንጻሩ 11 ሰዎች ተጎድተዋል። የሩሲያ መከላከያ ሚኒስቴር ጥቃቶቹ በኪየቭ በሚገኙ የድሮን ማምረቻዎችና በኦዴሳ ሁለት ወደቦች ላይ ያነጣጠሩ እንደሆኑ ገልጿል። የሩሲያ ባለስልጣናት በበኩላቸው ዩክሬን በድሮን በፈጸመችው ጥቃት አንድ ሰው መገደሉን አራት መርከቦች መጎዳታቸውን አረጋግጠዋል። የዩክሬን ጦር ግን 21 የነዳጅ ማመላለሻ መርከቦች፣ አራት የቅኝ ጀልባዎች፣ ሁለት ቃጫኝ መርከቦችና አንድ የባህር መጥረጊያ መርከብ ጥቃት እንደተፈጸመበት ገልጾ ነበር። የሩሲያ መከላከያ ሚኒስቴር ክሬሚያን ጨምሮ 178 የዩክሬን ድሮኖችን በ8 ግዛቶች እንዳከሸፈ ገልጿል። የጀርመን እግር ኳስ ፌዴሬሽን የርገን ክሎፕን አሰልጣኝ አድርጎ ለመቅጠር መቃረቡን አስታወቀ። ይሁንና ክሎፕ የብሔራዊ ቡድኑ አሰልጣኝ ከመሆናቸው በፊት ሬድቡል ግሩፕ ከተባለው የአሁኑ ቀጣሪያቸው ይሁንታ ማግኘት ይኖርበታል። የቀድሞው የሊቨርፑል አሰልጣኝና የርገን ክሎፕ የጀርመን እግር ኳስ ፌዴሬሽን ፕሬዚደንት በርንድ ኑርንዲፍ የመጀመሪያውን ውይይት ያደረጉት ትላንት አርብ በኒውዮርክ ነበር። በውይይቱ ከክሎፕ ጋር በቦሩሲያ ዶርትሙንድ አብረው የሰሩት የጀርመን እግር ኳስ ፌዴሬሽን ምክትል ፕሬዚደንት ጭምር ተገኝተዋል። የጀርመን እግር ኳስ ፌዴሬሽን ገንቢ ባለ ውይይት የ59 ዓመቱን የርገን ክሎፕ በአሰልጣኝነት ለመቅጠር ለሚፈረም ስምምነት በዋና ዋና ነጥቦች ላይ መግባባት ላይ መደረሱን አስታውቋል። በሁለቱ ወገኖች መካከል የሚደረገው ውይይት በሚቀጥለው ሳምንት እንደሚቀጥል የገለጸው የጀርመን እግር ኳስ ፌዴሬሽን የርገን ክሎፕ ቀጣሪ ሆነው የሬድቡል ግሩፕን ይሁንታ እንደሚያገኝ ተስፋ አለው። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የፕሬዝደንት ዶናልድ ትራምፕ አስተዳደር ኢትዮጵያውያንን ጨምሮ ለስድስት ሀገራት ዜጎች የተሰጠውን በአሜሪካ የመቆየትና የመስራት ጊዜያዊ ህጋዊ ከለላ ለተጨማሪ ቀናት አራዘመ። የሱዳን ብሔራዊ ጦር ለሶስት ዓመታት የተካሄደውን ጦርነት ለማቆም አሜሪካ ያዘጋጀችውን ምክር ሐሳብ የሚቀበለው በመሐመድ ሐምዳን ደጋሎ የሚመራው ፈጥኖ ድራሽ ኃይል ከተቆጣጠራቸው ከተሞች ለቆ ሲወጣ እንደሆነ ቅድመ ሁኔታ አስቀመጠ። የናይጄሪያ ጦር በሰሜን ምዕራብ የአገሪቱ ክፍል በምትገኘው ዛንፋራ ግዛት ውስጥ ሰዎች የሚያግትና የቀንድ ከብቶች የሚዘርፍ የወሮ በላ ቡድን ከ300 በላይ አባላት መግደሉን የግዛቲቱ ባለሥልጣን ገለጹ። የኢራን መንፈሳዊ መሪ ሙጅታባ ኻሚኒ አገራቸው የአባታቸውን ገዳዮች መበቀሉ አይቀሬ እንደሆነ ዛቱ። የአሜሪካው ፕሬዝዳንት በፊናቸው በኢራን ላይ ያነጣጠሩ 1000 ሚሳኤሎች መጠመዳቸውን አስጠንቅቀዋል። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዓለም ዜናው ሸቴ በቀለን አመሰግናለሁ። በዛሬው ዝግጅት ሁለት ዘገባዎች ኖሩናል። ወደ መጀመሪያው አልፋለሁ። በኢትዮጵያ የመሪዎች የስልጣን ገደብና ዲሞክራሲ ባህልን ይመለከታል ዘገባው። ኢትዮጵያ ያካሄደች በመትገኘው የሀገራዊ ምክክር ውስጥ የሕገ መንግስት ማሻሻያ ሐሳብ የሚቀርበ ከሆነ በማሻሻያው እንዲካተት ከሚቀርበባቸው ጉዳዮች አንዱ የመሪዎችን የስልጣን ዘመን መወሰን እንዳለበት አስተያየቶች ይሰጣሉ። ለመሆኑ የመሪዎችን የስልጣን ዘመን መወሰን ለዲሞክራሲ አስተዳደር መጠናከር ምን ፋይዳ ይኖረዋል? የአዲስ አበባው ዘጋቢያችን ስዩም ጌቱ ዝርዝሩን ተመልክቶታል።
3: በኢትዮጵያ ሀገራዊ መግባባትን ለመፍጠርና ዘላቂ ሰላምን ለማረጋገጥ በሚል የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን በተመረጡለት 11 ኮሚሽነሮች እየተመራ አሁን ላይ ወደ መጨረሻው ምዕራፍ ላይ እየደረሰ መሆኑ ይታወቃል። ኮሚሽኑ በአጀንዳው ማሰባሰብ ሂደቱ ኢትዮጵያ ውስጥ በሚገኙ 1195 ወረዳዎች ተደራሽ መሆኑን በመግለጽ ከመላው ኢትዮጵያውያን ሁሉንም ባለድርሻ አካላት በማቀፍ የተሰበሰቡ የምክክር አበይት ሀሳቦችን ማሰባሰቡንም አሳውቋል። ኮሚሽኑ ለዋናው የምክክር ጉባኤ ላይ የሚወያይባቸው 8 ዋና ዋና አጀንዳዎችን በቅርቡ ይፋ አድርጎ የፊታችን ሐምሌ 8 ቀን 2018 ዓ.ም ዋናው የምክክር ጉባኤ ማካሄድ እንደሚጀምርም አሳውቋል። በዚህ የምክክር ሂደቱ ከሚቀርቡ ሀሳቦች አንዱ የኢትዮጵያ የአሁኑ ህገ መንግስት ሊሻሻል የሚችልበት እድል ስለመኖሩ ፍንጭ እየተሰጠ ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ በኢትዮጵያ ፓርላማ ባደረጉት ንግግር በምክክር ሂደቱ የህገ መንግስት ማሻሻያ ይደረግ የሚል የውሳኔ ሀሳብ ይቅረብ ከተባለ የመሪዎች የስልጣን ገደብን በሁለት የምርጫ ዙር መወሰን የሚል ሀሳብ እንዲካተት ፍላጎታቸው መሆኑን በመግለጽ የህገ መንግስት ማሻሻያ ቢደረግ ያለውን የሚያጠናክር እንጂ የሚያጎድል እንደማይሆንም ተስፋቸውን ገልጸዋል።
4: ይህ የናሽናል ዲያሎግ እድል ሰፊ እድል እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሀሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም።
3: በዚሁ በተለይም የመሪዎች የስልጣን ገደብ ለዲሞክራሲያዊ ባህል መዳበር ስላለው ፋይዳ አስተያየታቸውን ለዶይቼ ቬለ የሰጡት ፖለቲከኛ ዶክተር ራሄል ባፌ
5: ብዙ ጊዜ በአፍሪካ ሀገር ኢትዮጵያንም ጨምሮ መሪዎች ወደ ስልጣን የሚመጡበትን ጊዜ ነው የሚያውቁት ድንገት ሲደርሱበት እና ከዛ በኋላ ግን ከስልጣን መልቀቂያ ጊዜውን በተለያየ ምክንያት የማርዘምና የመቀጠል እንጂ ስራውን ቢችሉትም ባይችሉትም ሀገር ብትጠቀምም ብትጎዳም የስልጣን ማብቂያ ጊዜያትን አመላካች የሆኑ ነገሮች ኮንሲደር አይደረጉም። እነሱን አይቶ እርምጃም ይወሰድበት ሁኔታ አይታይም እና መሪዎች ስልጣን መልቀቂያ ሰዓቱን የማወቅና ሀገርን የማዳን ነገር ሲያሳዩ አላስተዋልም። ሁል ጊዜ ህገ መንግስት ላይ ያለውን እንኳን ቀይረው ነው ጊዜ የሚያስረዝሙት እና በዛ መልኩ ከመሄድ በህገ መንግስት የምርጫ ዘመን መወሰኑ ተገቢ ይመስለኛል። ምክንያቱም ዲሞክራሲን አትሊስት እየተለማመዱ ያሉ ሀገራትንም ማክሲመም ሁለት ዙር ነው አንድ መሪ የሚመረጠው እና ከዛ በኋላ አንድ ዙር የተመረጠውንም ሳይጨርስ የመልቀቅ ነገር አለ። መሪው ብቁ ባይሆን የህዝብ ጥያቄ ባይመለስ መወሰን ተገቢ ነው ሁለት ዙር መሆኑ።
3: ይህ የፖለቲከኞች በተለይም የሀገር መሪዎች የስልጣን ዘመን በሁለት የምርጫ ዙር መወሰን ስርዓተ መንግስታቸው በተጠናከረና የፖለቲካ ፓርቲዎች ውስን በሆነባቸው ያደጉ ሀገራት የተለመደ ቢሆንም በአፍሪካና በበርካታ የሶስተኛ ዓለም ሀገራት የተለመደ አይደለም። ወደ 50 የፖለቲካ ድርጅት ባሉባት በኢትዮጵያ የህገ መንግስት ማሻሻያ በማድረግ የመሪዎችን የስልጣን ዘመን መወሰን ፈተናስ ይኖረው ይሆን ተብሎ የተጠየቁት ፖለቲከኛ ራሄል
5: ሆን ተብሎ የተፈጠረ ነው። ፖለቲካ ፓርቲዎችን ፋብሪኬት ማድረግ አንድኛው የማዳከሚያ የመከፋፈያ መንገድ ነው። ብዙ ጊዜ በስርዓቱ እየተተገበረ ያለው ያ መከፋፈሉ አሁን ሁሉ ቢቀር ለምሳሌ ኢትዮጵያ ውስጥ ያለው 50 ፓርቲ አንድ ሆኖ እንኳ ቢመጣ አሁን እንግዲህ ወደ ኦልሞስት 50 አይደል የተወዳደረው ወደ 47 ፓርቲ ነው። ስለዚህ 46ቱ አንድ ሆኖ ገዢው ፓርቲ ለብቻ ቢሆንም እኮ ህዝብን ነፃ አያደርገውም። ነፃ ምርጫ መጀመሪያ ነፃ የዲሞክራሲ ተቋማት ውስጥ መገንባት አለባቸው። ነፃ የፍትህ አካል መገንባት አለበት። በዋናነት ህዝብ ነፃ መሆን አለበት። በቃ
3: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ወደ ሁለተኛው ዘገባችን ስናልፍ አዲስ አበባ ውስጥ የሚገኙ ሆቴልና መሰል አገልግሎት ሰጪ ድርጅቶች ከሚሰጡት የመኝታ ክፍል አገልግሎት ላይ የ5% ግብር እንዲከፍሉ የሚያደርግ ደንብ ወጥቷል። ባለፈው ሰኔ በአዲስ ነጋሪ ጋዜጣ የታተመው ይህ ደንብ የአዲስ አበባን ገቢ አሰባሰብ ለማሻሻል፣ ህጋዊነትን ለማስፈን የሚሉና ሌሎች ምክንያቶችን ይዟል። በደንቡ ከተጠቀሱት መካከል ሪዞርቶች፣ ሞቴሎች፣ ፔኒሲዮኖች፣ እንግዳ ማረፊያዎችና ሎጆዎችም ይገኙበታል ተብሏል። ያም ሆኖ ዶቼ ቬለ ያነጋገራቸው አንድ አስጎብኚ ውሳኔው በግጭትና ጦርነት ምክንያት ፈተና ለተጋረጠበት የሆቴልና ቱሪዝም ዘርፍ ተጨማሪ ጫና ይዞ መምጣቱ እንደማይቀር ስጋታቸውን ገልጸዋል። የአዲስ አበባው ዘጋቢያችን ሰለሞን ሙጨ ተጨማሪ ዘገባ አለው።
6: የአዲስ አበባ ከተማ አስተዳደር ከሆቴልና መሰል አገልግሎት ሰጪ ተቋማት ከመኝታ አገልግሎት ማዘጋጃ ቤታዊ ታክስ ለመጣል ያወጣው ደንብ ተቋማቱ የመኝታ ክፍል ለአንድ ቀን ከሚያስከፍሉት ክፍያ ላይ ተሰልቶ በተጨማሪ የሚሰበሰብ ገቢ መሆኑ ተጠቅሷል። የዚህ ክፍያ የግብር ምጣኔም 5% እንደሆነ ደንቡ ላይ ሰፍሯል። ለዚህ ህግ መውጣት ምክንያት ሆነው የተጠቀሱት ዘርፉ ልማትን ለማፋጠን የሚያስችል አቅም ያለው መሆኑ በመታመኑ ኢፍትሐዊነትን በመቀነስ ህጋዊነትን ለማስፈንና በተወሰኑ ታክስ ገቢ ላይ ትኩረት ያደረገውን የከተማውን የገቢ አሰባሰብ ማሻሻል የሚሉት ይገኙበታል። የሆቴልና ቱሪዝም ስራ ዘርፍ በግጭትና ጦርነት ምክንያት ፈተና እንደተጋረጠበት የሆቴል ባለቤቶችም ሆኑ አስጎብኚዎች በተደጋጋሚ ይገልጻሉ። በማስጎብኘት ስራ ላይ የተሰማሩት አቶ ሙልጌታ አባቡ የዚህን ውሳኔ ተጽዕኖ ገና ወደፊት የሚያዩት እንደሆነ ገልጸው በአየር መንገድ ላይ የተደረገው የጉዞ ዋጋ ጭማሪም ዘርፉን ማወቁን አስታውሰዋል። የተሰማሩበት የስራ መስክ በዚህ ደንብ የመጀመሪያው ተጽዕኖ የሚደርስበት እንደሆነም ገልጸዋል።
7: ብዙ ሆቴሎች ስራ የላቸውም። ስራ ስለሌላቸው ለጊዜው በቃ የሆነ ሰው እንኳን ከመጣ በጣም ለጊዜው ከዋጋቸው ከሚጠበቀው በታች ቀንሰው ነው ሲሰጡን የነበረው። ምክንያቱም ኢንከረጅ ለማድረግ ይመጣም ብለው ተስፋ በማድረግ ሰራተኞቻቸውን ደግሞ ደሞዝ ለመክፈል ሲሉ የተዘጉ ሆቴሎችም አሉ። ቱሪዝሙ ጉዳት ላይ ነው ያለው፣ እጅግ በጣም በሌለ ላይ ነው እየተጨመረ ያለው። ይሄ ደግሞ አሁን ደግሞ ለእኛ እየቀነሱልን፣ አልፎ አልፎ የምትመጣውን ልናስተናግድ ስንል የመጨመር ያልተጠናም ነው በጣም ጉዳትም ያመጣል ብዬ ነው ማስበው።
6: ከተማ አስተዳደሩ ያወጣው ደንብ ግን አዲስ አበባ ከተማን ለጎብኚዎችና ለነዋሪዎቿ ምቹ ለማድረግ የጉብኝትና የመዝናኛ ቦታዎችን ለማልማት መሰረተ ልማትና ልዩ ልዩ አገልግሎቶችን ለማዘመን ተጨማሪ የገቢ ምንጭ በማስፈለጉ ህጉ መውጣቱን ያትታል። ከሆቴሎች አገልግሎት ጋር በተቆራኘ የማስጎብኘት ስራ ላይ ያሉት አቶ ሙልጌታ እንደሚሉት ይህ የ5% የመኝታ አገልግሎት የግብር ክፍያ ተጨማሪ ጫና ይዞ መምጣቱ የማይቀር ነው።
7: ኢምፓክቱም ገና ላይ ነው ግን $120 የነበረውን በ50-60 ሲያከራዩ ነበረውን እስትሪ ምክንያቱም እንድንተዋቸው እንድንጠፋባቸው ስለማይፈልጉ ያ ማለት ከመዝጋት ይሻላል ብሎ በማሰብ ነው። ከዚህ ላይ ደግሞ ጭማሪ ማድረግ ግን ያለችውን ተስፋንም የበለጠ ያጨልማል ብዬ ነው የማስበው።
6: በጉዳዩ ላይ የአዲስ አበባ የሆቴል ባለቤቶች ማህበርን አስተያየት ለማካተት ጥረት አድርገናል። ይሁንና የማህበሩ ፕሬዚዳንት ስብሰባ ላይ መሆናቸውን ስለገለጹልን ልናገኛቸው አልቻልንም። ይህንን ደንብ በአሰራሩ መሰረት የማይተገብሩ አገልግሎት ሰጪዎች ላይ የገንዘብም የወንጀልም ተጠያቂነት እንደሚኖር በህጉ ላይ በዝርዝር ተቀምጧል። ከሐምሌ 1 ቀን ጀምሮ ተግባራዊ መደረጉ የተገለጸው ይህ ደንብ ከሆቴሎች በተጨማሪ መሰል ተብለው የተጠቀሱት ድርጅቶች፣ ሪዞርቶች፣ ሞቴሎች፣ ፔንሲዮኖች፣ እንግዳ ማረፊያዎችና ሎጂዎች ስለመሆናቸውም ተዘርዝሯል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ይህ ዶቼ ቬለ ዲደብሊው ነው። አድማጮች በመከታተል ላይ የምትገኙት የዕለተ ቅዳሜ የቀጥታ ስርጭታችንን ነው። አሁን በሙዚቃ ፋታ ወስደን ተመልሰን እንገናኛለን።

0: አርማጮች ቀጥሎ የሚቀርበው ከእናንተ የደረሱን መልእክቶች መልሰን ወደ እናንተ የምናደርስበት ሳምንታዊ የአርማጮች ማህደር ዝግጅት ነው። የዛሬዋ ተረኛ አዘጋጅ ሸዋዬ ለገሰነች። ከዝግጅቱ ጋር መልካም ቆይታ።
1: የአርማጮች ማህደር
2: የተከበራችሁ የዶች ቬለ ተከታታዮች ጤና ይስጥልኝ፣ እንደምን ሰነበታችሁ? ከእናንተ በተለያዩ መስመሮች የተላኩ አስተያየቶችና መልእክቶቻችሁን መራርጠን ቀርበናል። ቀዳሚው ከዞትር የዶች ቬለ አድማጭና ተሳታፊ የመቶ አለቃው ቤ የተላከ መልእክት ነው። ከጦርነት ጋር ቀለበት ያሰረች ሀገር ኢትዮጵያ። የኢትዮጵያ ታሪክ ሲወሳ ምንም ይሁን ምን ግራም ነፈሰ ቀኝ የማይጥማቸውና የሚጎረብጣቸው ጥቂቶች ሳይሆኑ ሺዎች ናቸው። እንደውም ኢትዮጵያ የምትባል ሀገር አልነበረችም፣ ዛሬም አትኖርም ብለው ምለው የሚገዘቱ ጥቂቶች አይደሉም። በእነሱ አመለካከት ችግር ፈጣሪው አማራ፣ ጨቋኙ በዝባዡ አማራ፣ ባንዲራውና ሃይማኖቱ የአማራ ነው ብለው የሚሰብኩ አገር ጠል ሰባኪያን ስንቶች መሰሏችሁ? እውነታው እንደሚሉት ሳይሆን የሁሉም የኢትዮጵያን ታሪክ ምንጊዜም የማይደበዝዝ የአኩሪ ገድል ነጸብራቅ ነው። ፍስሐ ያዜ የኢትዮጵያ ታሪክ ከኖህ እስከ ኢህአዴግ 5844 ዓመት በሚል ርዕስ ከጻፈው መጽሐፍ እንደምንረዳው የኢትዮጵያ ታሪክ የሚጀምረው ከኖህ እንደሆነ ነው። በዚህም ሰፊና ረዥም የዘመን ክልል ነገስታት ሲሻሩና ሲሾሙ ሲነሱና ሲወድቁ እናያለን። በአንድ ወቅት ኮሎኔል መንግስቱ ኃይለማርያም ከደራሲ ገነት አየለ ጋር ባደረጉት ቃለ ምልልስ የመንግስታቸውን ታሪክ ሲተርኩ አነሳሳችንም ሆነ አወዳደቃችን ታሪካዊ ነበር ብለዋል። ኮሎኔል፣ ምንም አይደል፣ የእርሶ ብቻ ሳይሆን የብዙዎች ኢትዮጵያ ነገስታት ታሪክ ስቃይ፣ መከራና ምስቅልቅል የበዛበት ነው። ለምሳሌ አጼ ገላውዲዮስን እናንሳ። አጼ ገላውዲዮስ ስልጣን የተረከቡት ገና ጨቅላ እንደነበሩ አባታቸው አጼ ንብለ ድንግል ከሞቱ በኋላ ነበር። አጼ ገላውዲዮስ ከቦታ ቦታ ሲንከራተቱ ነበር በአንድ መጥፎ አጋጣሚ ዕለት አንገታቸውን ተቀልተው የተሰዉት። ይህ ለእኔ በግሌ ከምንም በላይ አሳዛኝና አይረሴ ታሪካቸው ነው። ከእሳቸው በኋላ የቀጠሉትም ቢሆን ታሪካቸው እንደዚሁ ውጣ ውረድ የተመላበት ነበር። የሚያስገርመው ነገር ሀገራችን ለ5844 ዓመታት ያህል በጦርነት ተጠምዳ ሀብት ንብረቷንና አምራች ዜጎቿን ለጦርነት ስትገብር መኖሯ እንጂ ንብለ ድንግል፣ ገላውዲዮስ፣ አምደ ጽዮን፣ ዘረ ያዕቆብ፣ ሰርጸ ድንግልን ወዘተ የመሳሰሉት ነገስታት አገር ለማቅናት እዚህ ሲቋጥሩ እዛ እየተፈታባቸው ሲባዝኑ ኖሯል። ለኔ ከሞት ህልፈታቸው ይልቅ የኖሩት ዘመን ሲበዛ ውስጤን ይነከዋል። ኮሎኔል መንግስቱ ኃይለማርያም በአንድ ወቅት የ17 ዓመት የስልጣን ዘመናቸውንና የገጠማቸውን ውጣ ውረድ አስታውሰው ይህም ስልጣን ተብሎ ተቀንቶብን ይሆናል ሲሉ በምጸት ተናግረዋል። ረዥሙን የኢትዮጵያን ታሪክ እንደተረዳሁት በኢትዮጵያ ስልጣን ማለት የዛፍ ላይ እንቅልፍ እንደማለት ነው። ጦርነት፣ ስደትና መከራ ለዘመናት ቢፈራረቁም ፈጣሪ ኢትዮጵያን ያለ ጠባቂ አይተዋትምና እመኑ፣ ዛሬም አለች፣ ነገም ትቀጥላለች። ቸሪቅ ጠመን ውቤ ታሪኩ መቶ አለቃ ሀረር ካሉ በኋላ ጠባለኝ በዳቦን ጥላቻን አትጫሪ፣ አፍቃሪ እንደሚኖር አለ ተፈቃሪ በማለት መልእክታቸውን አጠቃለዋል። እናመሰግናለን የዘወትር አድማጭና ተሳታፊያችን የመቶ አለቃ ውቤ፣ ብሩ አይንጠፍ። ዲደብሊው እንዴት ናችሁ? ሰኔ 30 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ጊዜውን ጨርሶ እየተሰናበተ ባለው ፓርላማ ላይ ቀርበው በወቅታዊ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ በፓርላማ አባላት ለተጠየቁ ጥያቄዎች መልስ በመስጠት ሰፊ ውይይት ተደርጓል። የሰኔ 30 የፓርላማ ቆይታ እኔ በግሌ አሁን ኢትዮጵያ ለገባችበት ሰፊና ውስብስብ ችግር አጥጋቢና ተስፋ ሰጪ ማብራሪያ በጠቅላይ ሚኒስትሩ የቀረበ አይመስለኝም። እንዲያውም የጠቅላዩ ዲስኩር እኔ እንደሚመስለኝ አሁን ሀገሪቷ ላለችበት የሉዓላዊ ግዛቷ አደጋ ላይ መውደቅ፣ የዋጋ መወደድና ሌሎች ዘርፈ ብዙ ኢኮኖሚያዊ ችግሮችና ማህበራዊ ምስቅልቅል በዋነኛነት ተጠያቂ የሚሆነው የመንግስታቸው ደካማነትን የሚያሳይና የሚወስዷቸው ፖሊሲዎች አላማቸውን የሳቱና የመፍትሄ አካል መሆኑ ቀርቶ የችግሩ እሳት ላይ ነዳጅ የሚጨምሩ መሆናቸውን የረሱ ይመስለኛል። በተጭ አማሪም እዚህም እዛ የተለኮሱ የግጭትና የጦርነት ሰዓቶችን መደራደርና ችግሩን ማብረድ ትቶ ይባሱኑ የቲፒኤልኤፍ የኤርትራና የሱዳን ኃይሎችን ጨምሮ ወላፈኑ ሀገሪቷን እንዲለበልብ ግብዣ የሚያደርግ ኗሪዎች ተስፋ በሌለው የኢኮኖሚ ችግር እየተናጡ ይበልጥ በኑሮ ጫና የሚዳከሙበት ሂደት እንደሚቀጥል ፍንጭ የሰጠበት የፓርላማው ለሆኑ አግኝቻለሁ ያሉት ደግሞ ፋሲል ናቸው። የዞትር ተሳታፊ የሆኑት ፋሲል አስተያየቶን አቅርበናል። ለተሳትፎን እናመሰግናለን። አሁን ደግሞ በኢሜይል ወደ ተላከ መልእክት እንለፍ። በኢሜይል አድራሻችን የደረሰንን ዘለግ ያለ ምክር የላኩልን ኒክቶር ፊዲንግ የሚል መጠሪያ ያላቸው አድማጭ ናቸው። በመጀመሪያ ለመላው የዝግጅቱ አዘጋጆች በጣም እንደምወዳችሁና እንደማከብራችሁ ለመግለጽ ፈልጋለሁ። በመቀጠልም ዛሬ በተከበረው የመጽሐፍ ቅዱስ ጥቅስ መጀመር ፈልጋለሁ። እሱም የመጀመሪያው ጥበብ እግዚአብሔርን መፍራት ነው ይላል። እጅግ ማራኪና አስተማሪ ጥቅስ አይደል? ዛሬኛ አምልኳዊ ጥበብን ትተን ዓለማዊ ጥበብን ብቻ ነው እየተከተልን ያለ ነው። ያለ ምክንያት አይደለም በዚህ ጥቅስ የጀመርኩት። እኛ ኢትዮጵያውያን የተሳሰረን ህዝብ ነን። ማለትም አማራው ከኦሮሞ እንዲሁም ኦሮሞ ከጉራጌው፣ ጉራጌው ከትግሬ ተዋልዷል። አብዛኛው ሰው ማለት እንችላለን እንዲሁም ክርስቲያኑ ከሙስሊም፣ ሙስሊሙ ከክርስቲያን ተዋልዷል። ፈጣሪ እንዲህ አሳምሮ ያስተሳሰረንን የተሰጠ ሀቅ ያስተባበሉ ቡድኖች የራሳቸውን ጥቅም ለማስጠበቅ ብለው አንዱን ብሔር ከሌላው ብሔር እንዲሁም አንዱን እምነት ከሌላው እምነት ለማጋጨት የሚንቀሳቀሱ አሁንም ድረስ የሚሞክሩ ቡድኖች አሉ። እባካችሁ ወንድሞቼ አትድከሙ። የተሳሳተ አቅጣጫ ይዛችኋል፣ ይቅርባችሁ። ሰዎች እንዲጋጩ ሰበብ ወይም መንስኤ አንሁን። ወደ አምላካዊ ጥበብ እንመለስ። ፈጣሪን እንፍራ። እባካችሁ ወዳችኋለሁ። አድማጫችን ለተሳትፎ እናመሰግናለን። በድምጽ የተላከ መልእክት ደግሞ እንሆ። የጅንካው አድማጭ ለጠቅላይ ሚኒስትር አብይ አህመድ በድምጽ የሚከተለውን መልእክት አድርሱልኝ ይላሉ።
3: የደቡብ ኢትዮጵያ ክልል ከጅንካ ከተማ ይህን መልእክት ለሚመለከተው አካል እንድታደርሱ ስል በአክብሮት ለደውች ደብለን እጠይቃለሁ። ለክብር ጠቅላይ ሚኒስትራችን አብይ አህመድ የተለያየ ከተሞችን ይጎበኛሉ፣ ፕሮጀክቶችን ያሰራሉ። ጥሩ ነው፣ የሚያደርጉት ልማት ነው፣ ለሀገር ጥቅም ነው። ነገር ግን ለምንድን ነው እርሶ ወደ ጅንካ አካባቢ መጥቶ ይህን ነገር አንድ ፕሮጀክት እንኳን ለጉብኝት ቢመጡ ምን ችግር አለ? ከአዲስ አበባ 750 ኪሎ ሜትር አካባቢ ነው ያለ ነው፣ ብዙ ነው ርቀቱ። እና ምንድን ነው የማህበረሰብ አንድ ቀን እንደ ችግሩ ልስማው ብለው ቢጎበኙ ምን ችግር አለ? እና አንድ ፕሮጀክት እንድም እርሶ ቢጥል ይህ ህብረተሰብ ብዙ ወጣቶች ናቸው ስራ አጥ ያሉት። ለወጣቶች እንኳን አንድ ስራ ፈጥረ ሊሆንም ይችላል። አንድ ልጅ እናትም አንድ ልጇን ለማሳደግ ልጇን ለማስተማር ልትጠቀም ትችላለች። ይህን ለጠቅላይ ሚኒስትሩ እንድታደርሱ ስል በአክብሮት ይጠይቃለሁ። ጥጋቡ ቱቹባይስ ይባላለሁ፣ ከጅንካ ከተማ አመሰግናለሁ።
2: ዮሐንስ ይርጋ የተባሉ የዶች ቬላ አድማጭ ደቡብ አፍሪካ ውስጥ የሚታየውን መጤ ጠልነት በማነጻጸር የሚከተለውን ልከውልናል። ደቡብ አፍሪካውያን መጤ ጠሉት ከደቡብ አፍሪካ ተወላጅ ውጭ የሆኑትን እንጂ የሀገራቸውን ዜጋ አይደለም። ኢትዮጵያ እርስ በርሱ እየተባላ ከክልል ክልል ሰርቶ መብላት አይደለም፣ በትራንስፖርት ማለፍ በተቸገረበት ወቅት ከዛ ተመለሳል ተመለሰ ምን ለውጥ አለው? ሲጀመር እኮ በሀገሩ ሰው ሰላም ካለ በምንም ምክንያት አይተሰደድም። ምድራስ መሳይ ሁላ የቤቱን የጎረቤቱን ሰላምና ፍቅር ሳይጠብቅ ዘሎ በሰው ሀገር ህግ ይመጻደቃል። በዚህ አጋጣሚ በሰላም ማጣት በስራ ማጣት ምክንያት ከሀገራችሁ ወጣችሁ ለምትሰቃዩ ወገኖች ሁላችሁም የምታመልኩት አምላክ ይድረስላችሁ ብለዋል። ሰላም። እንደ ስፔን፣ ፈረንሳይና ኖርዌይ ያሉ ብዙ በአዲስ አበባ የሚገኙ ኤምባሲዎች የውጭ ጉዳይ ሚኒስቴርን አዲሱን የሰነድ ማረጋገጫ አቀራረብ ለመቀበል ፈቃደኛ አይደሉም። የውጭ ጉዳይ ሚኒስቴር ይህን ያሰራር ሂደቱን ለመቀየር ፈቃደኛ ባለመሆኑ የዲፕሎማሲ ፍጥጫው ቀጥሏል። በዚህ ምክንያት በርካታ ወደ አውሮፓ የሚሄዱ ተማሪዎች ዩኒቨርሲቲ የትምህርት ቦታቸውን የማጣት አደጋ ተጋርጦባቸዋል። እባካችሁ ድምጻችንን አሰሙልን ያሉን ደግሞ ዮሐንስ ዮሴፍ ናቸው። የተከበሩ አድማጫችን መልእክቶን እንሆ አየር ላይ አውለናል። ሰሚ እንደሚኖር ተስፋ እናደርጋለን። ሰላምታቸውን አስቀድመው በድምጽ ግጥም የላኩልን ደግሞ የጅንካ ጤና አዳም ሰፈሩ የዘወትር ዶች ቬላ አድማጭና ተሳታፊ አለማየሁ መላከ ወይም አሌክስ ጤና አዳሙ ናቸው። ግጥሙን አብረን እናዳምጥ።
4: ለዲደብሊዩ ሬዲዮ ኩብራን ኩብራት በየማረጋችሁ አድማጭ አዘጋጆች እንደምን ቆያችሁ? እንደተለመደው ትዝብቴን ሰንቄ ብቅ አልኩኝ ከጅንካ ትራይን ጠብቄ ጸጸት ድንገት ውስጥ ሲለኝ የቀድሞው ትዝታ እንባይ ወርዳል ሆኖ መንታ መንታ ደክሜ ስመጣ ወይ ደግሞ ተሪቤ አይዞህ የምትይኝ ሆነሽ አጠገቤ እሳት ተቀጣጥሎ ተፈልቶልኝ ቡና ሲኒውን አጣጥበሽ አውርደሽ ጀበና ጉዝጓዝ ተጎዝጉዞ ጣኑም ተጪሶ ድቅን ይላል ፊቴ ትዝታው ገስግሶ ደፋ ቀና ስትይ ታየኝ ሽር ጉዱ እንጀራ ለማስፋት ተንጋሎ ምጣዱ በሌላው ምድጃ ሲንተከተክ ድስቱ ትኩስ እንጀራ ወጥ ቀርቦ በለማቱ አንድ ያጣላል እኮ ብላልኝ በሞቴ የምትይኝ ድንገት ድቅን ይላል ፊቴ በማትረባ ነገር ተቀያይመንቴ አንቺን አሳዝኜ ከበርሽ መጥፋቴ አይንሽን ለማየት ልጠይቅ በመጣ ለወሬ ነጋሪ አንድ ሰው ሲታጣ በቆምኩበት ቦታ ቀረሁኝ ደርቄ አገኘው ራሴን በርሽ ላይ ወድቄ ከዚያ ምን ልንገርሽ የሆንኩትን ሁሉ እንዲህ ነው ለማለት አይበቃኝም ቃሉ ወዴት ሄደች ብዬ የምጠይቀው ሕፃን ልጅ አዋቂ አጣው በቦታው የተወራ ሁሉ የሰማሁት ያኔ እውነት ኑሯል ለካ አየሁም በአይኔ እኮ ያ ሁሉ ቤት ከቶ ወዴት ሄደ ቆርቆሮው ግድግዳው አጋዩት ነደደ ያንቺንም አየሁት አመር ተከምሮ ምጣድ ምንቸት ድስቱ ጀበና ማሰሮ ሲኒ ረከቦት አልጋሽ ሳይቀር አድሮ የነጠላሽ ቁራዝ የቀሚስሽ ጫፍ ብርድ ልብስ አንሶላ ስጋጃ ምንጣፍ ቤት ያፈራ ሁሉ ለብሶልሽ አመድ እንዴት ፍትህ ጥፋ ዳኛ የሚፈርድ ጎረቤትሽ ሁላ የት እንደደረሱ ገሚሱ ሞታሉ ተሰዷል ገሚሱ ያንቺን ማን ይንገረኝ እንዴት አርጅ ልጣ አለው እስከዛሬ እርሜን ሳላወጣ ጸጸት እናም እኔማ በቤቴ ካለበት ቦታ ላጠፋው ጥፋ ልጠይቅ ይቅርታ ድንጋይ ተሸክሜ እግልሽ ላይ ወድቄ ምረትን ለምኜ ወዲያው ተመርቄ ልመለስ ነበረ አስደንጋጭ ክስተት የናፈቁትን ሰው ከስፍራው ማጣት ጸጸት የአራት ቀን መንገድ በእግሮቼ መጥቼ ድካሜን ላወጣ ቡና አስፈልቼ በሆዴ ያለውን ቅሬታ ነግሬ ንስሐዬን ላወርድ ብመጣ ፎክሬ አልተሳካልኝም ተመለስኩ አፍሬ ጸጸት አመሰግናለሁ በቤተሰቤና እንዲሁም በስሜ ተመኘሁላችሁ ሰላም ጤና እድሜ ደህና ቆዩኝ አልኩኝ በሰላም ክረሙ ተሰናበትኳችሁ አሌክስ ጤና አዳሙ አለማየሁ መላከ ደቡብ ኢትዮጵያ አሪዞን ጅንካ ጤና አዳም ሰፈር
2: የተከበሩ አሌክስ ጤና አዳሙ እናመሰግናለን 15ኛው የአፋር ሱልጣን አህመድ አሊ ሚራህማን ናቸው ስለሳቸው ማወቅ ፈልጋለሁ ትንሽ ስለሳቸው ብትነግሩኝ በማክበር እጠይቃለሁ ሲሉ በኢሜይል መልእክት ላኩልን ደግሞ ሎዲስ ሰለሞን የተባሉ የዶችቨላ አድማጭ ናቸው ዶችቨለ ስለ ሱልጣኑ ማንነትና ታሪክ የሚያውቁትን በመጠየቅ በአንድ ወቅት ዝግጅት ማቅረቡ ይታወሳል ከዝግጅቱ በተገኘው መረጃ መሰረት በወንድማቸው በሱልጣን ሃንፍሬ አሊሚራ እግር የተተኩት ሱልጣን አህመድ አሊሚራ በተለያዩ ጫገራት በተለይም በአሜሪካ ለብዙ አመታት ኖረዋል። ሱልጣን አህመድ አሊሚራ 15ኛው የአፋር ሱልጣን ሆነው ከሶስት አመታት በፊት ነው የተሾሙት። ሱልጣን አህመድ አሊሚራ በበርካታ ኢትዮጵያውያን ዘንድ ሰንደቅ ዓላማችንን እንኳንኛ ግመሎቻችን ያውቋታል በሚለው አይረሴ ንግግራቸው የሚከበሩትና የማይዘነጉት ስመጥሩ አዛውንት የ90ኛው የአፋር ሱልጣን አሊሚራ አንፍሬ ልጅ ናቸው። የዶች ቬለ የዞተር አድማጭ ተከታታዮች እንዲሁም ተሳታፊዎች በዚሁ የለቱን መሰናዶ አጠናቀቅን በተሳትፏችሁ ቀጥሉ መድረኩ እናንተ ነው አስተያየታችሁን በቴሌግራም ፌስቡክ እንዲሁም የኢሜይል አድራሻዎች መላክ ትችላላችሁ መልካም የሳምንት መጨረሻ በመመኘት ለሰናበት ሸዋዬ ለገሰ ነኝ።
0: ለዝግጅቱ ሸዋዬ ለገሰና ተሳታፊዎቹን እናመሰግናለን። አድማጮች፣ ቀጣዩ መሰናዶ ሳምንታዊው የትኩረት በአፍሪካ ዝግጅት ነው። የዛሬው ዝግጅት አፍሪካ ለጠንካራው ኤልኒኖ

0: ድርሶችን ይዟል። ወደ መጀመሪያው እናልፋለን። በደቡብ አፍሪካ ከሚፈጸሙ የመጤ አፍሪካውያን ጥላቻ ጥቃት ሸሽተው ወደ አገራቸው የተመለሱ የዛምቢያ ስደተኞች ከጥቃቱ ሲሸሹ ከለበሱት ልብስ ውጪ ቅያሪ ልብሳቸውን እንኳን መያዝ አልቻሉም ነበር።
1: I came only with clothes on my body and no clothes to change.
0: ባለሙያዎች እንደሚሉት በደቡብ አፍሪካ የተከሰተውን የመጤ ጥላቻ ጥቃት ተከትሎ ብዙዎች ሕይወታቸውን እንደገና ለመገንባት እየታገሉ ቢሆንም በአፍሪካ ውስጥ ፍልሰትን የሚያባብሱ ጥልቅ ያስተዳደርና የኢኮኖሚ ችግሮች መኖራቸውን የሚጠቁም ነው ይላሉ። ግላንዴ ባንዳ በደቡብ አፍሪካ እየጨመረ የመጣውን የስደተኞች ጥላቻ ተከትሎ ልጇን በጀርባው አዝላ ከለበሰችው ልብስ በስተቀር ቀያሪ እንኳን ሳትይዝ ደቡብ አፍሪካን ጥላ ወደ አገሯ ወደ ዛምቢያ ተመለሳለች። ደቡብ አፍሪካ ለአስርት ዓመታት መኖሪያዋ ነበር። ስራ ያገኘችበት ቤተሰቧን ያሳደገችበትና የተሻለ የወደፊት ህይወት ለመገንባት ተስፋ ያደረገችበት ቦታም ነበር። ግሌንዳ ለዶቼ ቬለ እንደተናገረችው ለዓመታት የሰራችው ንብረት ሁሉ በጥቂት ቀናት ውስጥ ጠፍቷል።
1: It was so bad. It reached the point
2: ነገሩ መጥፎ ነገር ነው። ከንቲባው ወጣት ወንዶችን ወደ ቤታችን እየላኩ የቤት አከራዮቹ እንዲያስወጡን ይጠይቁ ነበር። ቤት አከራዩ ደግሞ ንብረታችንን ሁሉ ከቤት አውጥቶ ውጪ እንዲያስቀምጥና ቤቱን እንዲቆልፍ አስገድደውታል። እናም መቃችንን ሳንይዝ እዚያው ደጅ እንደተቀመጥን ሸሽተን መሄድ ነበርብን።
0: ግሌንዳ ባንዳ በደቡብ አፍሪካ ስደተኞች ወደ አገራቸው እንዲመለሱ በሚጠይቁ በመጤጠል ተቃውሞና ጥቃቶች ምክንያት ወደ አገራቸው ከተመለሱ ከመቶ በላይ የዛምቢያ ዜጎች መካከል አንዷ ናት። በርናዴት ሞዋሌዋም ተመሳሳይ ታሪክ ነው ያላት። ከ20 አመታት በላይ በደቡብ አፍሪካ ከኖረች በኋላ ኑሮዋን ብቻ ሳይሆን እዚያ የገነባችውን ህይወትም አጣ ወደ ዛምቢያ ተመለሳለች። ስደተኛ ወይም ጥገኝነት ጠያቂ ብትሆንም የውጭ ዜጋ ስከውን ከدرس እዚያ እንድትኖር አይፈልጉም ስትል ተናግራለች።
3: I can't go back to South Africa because I lost a lot of things. The mayor got the keys to my salon.
2: ወደ ደቡብ አፍሪካ መመለስ አልችልም ምክንያቱም እዚያ ብዙ ነገሮችን አጥቻለሁ። ከንቲባው የምሰራበትን የውበት ሳሎኔን ቁልፍ ወስደውታል። ሱፐርማርኬታችንን እንዲጠብቅ ኮንጓዊውን ባለቤቴን እዚያው ትቼው ነበር የወጣሁት። ግን ሱቁ ተዘርፎ ሁሉም ነገር ጠፍቷል።
3: We have nothing. Completely nothing.
0: ናይጄሪያ፣ ሞዛምቢክ እና ጋና በደቡብ አፍሪካ በሚኖሩ ዜጎቻቸው ላይ ስለሚሰነዘሩ ጥቃቶች ስጋታቸውን እየገለጹ ናቸው። ባለፈው እሁድ ናይጄሪያ በደቡብ አፍሪካ የሁለት ዜጎቿን ሞት በጽኑ አውግዛለች። በደቡብ አፍሪካ የመጤ አፍሪካውያን ጥላቻና ተቃውሞ ሰልፍን ተከትሎ ዜጎቻችን ኢላማ እየተደረገባቸው ነው ስትልም አስጠንቅቃለች። ሮይተርስ የዜና ወኪል እንደዘገበው የደቡብ አፍሪካ ከፍተኛ ፖሊስ ክትትል እና ምርመራ ጀምሯል። የሞዛምቢክ መንግስት በበኩሉ ባለፈው ግንቦት ወር መጨረሻ ላይ በደቡብ አፍሪካ ሞስልቤ ከተማ በሰነድ አልባ ስደተኞች ላይ በተካሄደው የተቃውሞ ሰልፍ ምክንያት በተነሳው የመጤ ጥላቻ ጥቃቶች 5 ዜጎቿ ተገድለዋል። የደቡብ አፍሪካ ፖሊስ ሰልፉን ተከትሎ 2 የሞዛምቢክ ዜጎች ጥቃት እንደተፈጸመባቸው ብሎም ህይወታቸውን ማጣታቸውን አስታውቋል። ግድያው ግን ከጸረ ስደተኞች ጥቃት ጋር ግንኙነት ይኖረው አይኖረው በውል አለመግለጹን አሶሺየትድ ፕሬስ የዜና ወኪል ዘግቧል። ጋና ባለፈው ሳምንት አንድ ዜጋዋ በጸረ ስደተኛ ሰልፎች ላይ በተደረገ የተኩስ ጥቃት ለሞት መዳረጉን ተናግራለች። ደቡብ አፍሪካ በበኩሏ ጋናዊው የተገደለው ከተቃውሞ ጥቃቶች ጋር በተያያዘ አለመሆኑንና ጋና የተሳሳተ መረጃ እየሰራች ነው ሲል የደቡብ አፍሪካ መንግስት ክስ መስርቷል። ብዙ ስደተኞች አሁንም በደቡብ አፍሪካ መኖራቸውን ቢቀጥሉም በሺዎች የሚቆጠሩ አፍሪካውያን ስደተኞች ከሳምንታት ጸረ ስደተኛ ተቃውሞ ዛቻ አካላዊ ጥቃት በኋላ አገሪቱን ለቀው ወጥተዋል። ናይጄሪያ፣ ማሊ፣ ጋና፣ ዚምባብዌ እና ሞዛምቢክን ጨምሮ በርካታ የአፍሪካ መንግስታት ለዜጎቻቸው በፈቃደኝነት ወደ አገራቸው የመመለስ በረራዎችንና አውቶቡሶችን አዘጋጅተዋል። የውጭ ዜጎች የስራ ቦታዎችን በመያዝ ወይም ለወንጀል አስተዋጽኦ በማድረግ በተደጋጋሚ ይከሰሳሉ። ለዛምቢያውያን በጣም አስፈላጊው ነገር ደህንነታቸው ተጠብቆ ዜጎች ወደ አገራቸው በሰላም መመለስ ነው። አገር አገር ነው ሲሉ የዛምቢያ ምክትል ፕሬዝደንት ሙታሌ ኑሉማንጎ ኑሳካ ላይ ለጋዜጠኞች ተናግረዋል።

0: Zambian, stay safe, come back home. Home is home. There is space.
1: ባለስልጣናት በደቡብ አፍሪካ ለሚገኙ ዜጎች ምን አይነት እርዳታ ሊሰጥ እንደሚችል ከመወሰናቸው በፊት የግለሰብ ጉዳዮች ይገመገማሉም ብለዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በበኩላቸው ደቡብ አፍሪካውያን መጤጠል ናቸው የሚለውን አስተያየት ውድቅ አድርገዋል።
2: South Africans are not xenophobic. South Africans are Africans. They want to live with other Africans peacefully.
1: ስደት ፖለቲካዊ መፍትሄ የሚያስፈልጋቸው ውስብስብ ፈተናዎችን እንደሚያመጣ ተናግረዋል። ደቡብ አፍሪካውያን የውጭ ዜጎችን የሚጠሉ አይደሉም። ደቡብ አፍሪካውያን አፍሪካውያን ናቸውና ከሌሎች አፍሪካውያን ጋር በሰላም መኖርን ይፈልጋሉ ሲሉ ራማፎዛ በቅርቡ በብሔራዊ ደረጃ ንግግር አሰምተዋል። ህዝባችን በስደት ምክንያት የሚመጡትን ብዙ ተግዳሮቶች እንድንፈታ ጥሪ ያቀረበልን ነው ሲሉም ፕሬዝዳንቱ አክለዋል። ዓለም አቀፉ የፍልሰት ድርጅት IOM ስደተኞችን መጠበቅና ተጨማሪ አመጽን መከላከል አስቸኳይ ቅድሚያ የሚሰጠው ጉዳይ መሆኑን ገልጿል። ስለሁኔታው በጣም እንጨነቃለን እና መንግስትን ለመደገፍ ሙሉ በሙሉ ቁርጠኛ ነን ሲሉ የደቡብ አፍሪካው የIOM ተልእኮ ኃላፊ ይጥና ጌታቸው ባለፈው ወር መጨረሻ በጆሃንስበርግ በሚገኘው ዊትስ ዩኒቨርሲቲ በተደረገ የፍልሰትና ማህበራዊ ትስስር ላይ በሚካሄደው የጥናታዊ እይታ ጉባኤ ላይ ተናግረዋል።
2: We are deeply worried about the situation and we are fully committed to supporting the government. As the United Nations, we see this in two ways.
1: በደቡብ አፍሪካ ለነበሩት ለዛምቢያዎቹ ስደተኞች ለግሌንዳ ባንዳና ለበርናዴት ሙይልዋ ከነዚህ ክርክሮች የራቁ እንደሆኑ ይስማቸዋል። በዛምቢያ ደህንነትን አግኝተዋል። ነገር ግን ህይወታቸውን የመገንባት የኖሮ መተዳደሪያቸውን የመመለስና ከመፈናቀል ስሜታዊ ጠባሳ የማገገም ሂደታቸው ገና መጀመሩ ነው።
3: ኒምባኒ
1: ሁለተኛው ርዕሳችን የአፍሪካ መንግስታት በአለማችን ስለሚከሰተው ከፍተኛ የአየር ንብረት ለውጥ ኤልኒኞ ዝግጁ ናቸው ሲል ያጠይቃል። የዓለም ሜትሮሎጂ ድርጅት የኤልኒኞ የአየር ንብረት ክስተት በዚህ አመት መጨረሻ በአፍሪካ ክፍሎች ድርቅ፣ ጎርፍና መፈናቀል ያስከትል እንደሚችል አስጠንቅቋል። ተጋላጭ አገራት ኢትዮጵያ፣ ኬንያ፣ ማዳጋስካር፣ ማላዊ፣ ሞዛምቢክ፣ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳን፣ ዩጋንዳና ዚምባብዌ መሆናቸው ተነግሯል። የተባበሩት መንግስታት የምግብና የርሻ ድርጅት FAO እና የዓለም የምግብ ድርጅት WFP ከ200 ሚሊዮን የአሜሪካ ዶላር በላይ የገንዘብ ልገሳ እንዲደረግላቸው ጥሪ አቅርቧል። ይህ ገንዘብ በጣም ተጋላጭ በሆኑ በ22 አገሮች ውስጥ 8.8 ሚሊዮን ሰዎች ከአውዳሚው የኤልኒኞ የአየር ሁኔታ አደጋ ለመጠበቅ ያለመ ነው። ከባድ የአየር ሁኔታ በዓለም ትላልቅ ክፍሎች ላይ ተጽዕኖ እያሳደረ በመሆኑ የእርዳታ እርምጃዎቹ የገንዘብ ዝውውር፣ የአየር ንብረት መቋቋም የሚችሉ ዘሮች፣ የእንስሳት ጥበቃና የጎርፍ መከላከያ እርምጃዎችን ያካትታሉ። የኢሊኞ ሁኔታዎች በሚቀጥሉት ወራት በፍጥነት እንደሚጨምርም ተተንብየዋል። ይህ ሁኔታ በብዙ የዓለም ክፍሎች ከባድ የአየር ሁኔታ ክስተቶች የመታየትን እድል ይጨምራል ሲል የዓለም ሜትሮሎጂ ድርጅት አስጠንቅቋል። በተለይ ለአደጋ የተጋለጡ የአፍሪካ አገሮች ካሜሩን፣ ኢትዮጵያ፣ ኬንያ፣ ማዳጋስካር፣ ማላዊ፣ ሞዛምቢክ፣ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳን፣ ዩጋንዳና ዚምባብዌ እንደሚያካትት ነው የተገለጸው። ኤልኒኞ በማዕከላዊና ምስራቃዊ ፓሲፊክ የባህር ወለል ሙቀት ምክንያት የሚከሰት የአየር ንብረት ለውጥ ነው። በየሁለት እስከ 7 ዓመት የሚከሰትም ነው። ክስተቱ ለ9 እስከ 12 ወራት ሊቆይ ይችላል። በአንዳንድ ክልሎች ኤልኒኞ የበለጠ ሙቀትና ደረቅ ሁኔታዎችን ሊያመጣ ይችላል። በሌሎች ቦታዎች ደግሞ ከባድ ዝናብና ጎርፍ ሊያስከትል ይችላል። ዶቸበለ ያነጋገራቸው በደቡብ አፍሪካ ፕሪቶሪያ የሚገኘው የደህንነት ጥናት ተቋም የአየር ንብረት ስጋትና የሰብአዊ ደህንነት ፕሮጀክት የምርምር ኃላፊ የአየር ንብረት ለውጥ በአፍሪካ የተለየ ተጽዕኖ ይኖረዋል ይላሉ።
4: For Africa, it's not one climate story. It's actually going to be
5: ለአፍሪካ በርግጥ በጣም የተለያየ ተጽዕኖ ይኖረዋል። የሞቃታማና በጣም ደረቅ የአየር ሁኔታዎች
3: የውሃ እጥረትና አጠቃላይ የምግብ ዋስትና ማጣት ይጠቀሳሉ። ይህ በግብርና፣ በጤና፣ በውሃ ኃይል፣ በትምህርትና በማህበራዊ ጥበቃ ዘርፎች ውስጥ መካተት አለበት። ስለዚህ ቅድሚያ ሊሰጠው የሚገባው ጉዳይ የተቀናጀ የልማት እቅድ መኖር ነው። ይህ እቅድ በብሔራዊ ደረጃ ብቻ ሳይሆን በተለይ በአካባቢ ደረጃና ለዚሁ ዓላማ በተመደበ በጀት መከናወን ይኖርበታል።
4: With dedicated budget that is allocated for this.
1: ይሁን እንጂ በምስራቅ አፍሪካ ያለው ሁኔታ ይበልጥ ውስብስብ መሆኑንና ኤሊኞ እንደየወቅቱ የተለያዩ ተጽዕኖዎችን ሊያሳድር እንደሚችል አክለው ተናግረዋል። በቻተም ሃውስ የአካባቢና ማህበረሰብ ማዕከል የምርምር ተባባሪ የሆኑት ባርጋቢ ባርዳዋጅ ለዶቼ ቬለ እንደገለጹት ደግሞ የኤሊኞ ተጽዕኖዎች እንደ ክልሉና በየትኛው ወቅት እንደሚከሰት ሊለያይ ቢችልም በዓለም ዙሪያ የዝናብና የሙቀት መጠን ለውጦችን ይቀያይራል ብለዋል።
3: ኤሊኖ በዓለም ዙሪያ የዝናብና የሙቀት መጠን ይለውጣል። ምንም እንኳ ተጽዕኖው እንደ ክልሉና በየትኛው ወቅት በኤሊኖ እንደሚመታ ሊለያይ ቢችልም፣ አንዳንድ አካባቢዎች ደረቅ ሁኔታዎች ያጋጥማቸዋል። ይህም ለምሳሌ የድርቅና የሰደድ እሳት የመከሰት እድልን ይጨምራል። ሌሎች የዓለም ክፍሎች ደግሞ እርጥብ ሁኔታዎች ያጋጥማቸዋል። እንዲሁም አውሎ ንፋሶችና የጎርፍ አደጋዎች ይገጥማቸዋል።
1: እንደ ባርደዋጅ ያሉ ሳይንቲስቶች ኤሊኞ በቀጥታ የአየር ንብረት ለውጥ እንደማያመጣ ቢናገሩም ውጤቶቹ የበለጠ ከባድ ሊያደርገው እንደሚችል ግን ይገልጻሉ።
3: የአየር ንብረት ለውጥ ኤሊኞ አያስከትልም፣ ነገር ግን ተጽዕኖውን ያባብሳል። በአሁኑ ወቅት የምንገኘው ከኢንዱስትሪ አብዮት በፊት ከነበረው ደረጃ በ1.4 ዲግሪ በሚበልጥ የመነሻ የሙቀት መጠን ላይ ነው። ይህም ማለት ኤሊኖ ሲከሰት የሚያስከትላቸው ውጤቶች እጅግ ከባድ ይሆናሉ ማለት ነው።
1: አንዳንድ ባለሙያዎች በዚህ ዓመት አማካይ የሙቀት ልዩነት ቢያንስ በ2 ዲግሪ ከፍ ይላል ብለው ገምተዋል። በዚህም በጣም ጠንካራ ወይም እጅግ በጣም ከፍተኛ ኤሊኞ የመከሰት እድል ይኖራል የሚል ስጋት አለባቸው። ጥያቄ የሚሆነው መንግስታት እና የእርዳታ ድርጅቶች በበቂ ፍጥነት እርምጃ መውሰድ ይችላሉ ይሆን የሚለው ነው። ምክንያቱም እንደ ባርደዋጅ ሳይንስ ከፖሊሲው ይበልጣል። በሰሜን ኬንያ የጋሪሳ ሚሊዮን ዛፎች መስራች አብዱል ቃድር አደን ሐሰን ለዶቼ ቬለ እንደተናገሩት አደጋው ከባድ ከወራት ድርቅ በኋላም ዝናብና ተከታታይ የጎርፍ አደጋ ሊመጣ ይችላል።
5: በአሁኑ ወቅት ማለትም በሐምሌ ወር የአየር ሁኔታው በጣም ደረቅ ነው። የምንገኘው ደረቃማ ወቅት ላይ ነው። በነሐሴና በመስከረም ወራትም እንዲሁ ደረቃማ የአየር ሁኔታን እንመራለን ነው። ከዚያም በጥቅምት፣ በህዳርና በታሳስ ወራት የአጭር ጊዜ ዝናብ ይኖራል ተብሎ ይጠበቃል።
1: ግጭቶች፣ ከፍተኛ የኃይል ወጪዎች፣ የዕዳ ጫናዎች፣ የማዳበሪያ መስተጓጎልና ዓለም አቀፍ እርዳታ መቀነስ ብዙ አገሮች ለውጭ እርዳታ ምላሽ የመስጠት አቅማቸውን እያዳከመው ነው። በቻተም ሃውስ የአካባቢና ማህበረሰብ ማዕከል ተባባሪ ተመራማሪ እንደ ባርደዋጅ ይህ የያዝነው የ2026 ዓመት ትንበያ በተለይ አሳሳቢ አድርጎታል። ስጋቱ ኤሊኞ ብቻ አይደለም ሲሉም ባርደዋጅ አክለዋል።
4: A lot of the vulnerable population.
3: ብዙ ተጋላጭ ህዝቦች ከውጭ የሚገቡ ሸቀጦች ከፍተኛ ተጽዕኖ በሚያሳድሩባቸው ክልሎች ውስጥ የሚኖሩ ሲሆን ከፍተኛ ዕዳ ያለባቸውም ናቸው። ስለዚህ አደጋዎቹ ሲከሰቱ ያላቸው መከላከያ በጣም ትንሽ ነው።
1: በደህንነት ጥናቶች ተቋም ከፍተኛ ተመራማሪ የሆኑት አይሚ ኖኤል ምንቢዮዚዮ ከአየር ንብረት ጋር የተያያዙ ክስተቶች ሰዎች ከሚኖሩበት እንዲለቁ እያስገደደ መሆኑንም ተናግረዋል።
3: አውሎ ንፋሶችና ጎርፍ በአፍሪካ ውስጥ ከፍተኛ የጅምላ መፈናቀል ምክንያት ሆነዋል። ድርቅም እንዲሁ አፈናቅሏል። ነገር ግን ድርቅ ነገሩን ትንሽ በዝግታ ነው የሚያደርገው።
1: ድርቅና በረሃማነት ከአየር ንብረት ጋር በተያያዘ ሰዎች ፍልሰትን መምረጥ ይዘዋል። ይህ በተለይ የአፍሪቃ ከተሞችና አውራጃዎች ላይ እየታየና እየጨመረ ነው። ብዙዎች እንደ መኖሪያ ቤት እጥረት የህዝብ አገልግሎቶችና ሰፊ መደበኛ ያልሆነ ስራ ለማግኘት ይታገላሉ። በድንገት ወይም ቀስ በቀስ በአጠቃላይ የህዝብ ቁጥር መጨመር እንቅስቃሴ በከተሞች ውስጥ እየታየ ነው ሲሉ ተመራማሪው ተናግረዋል። እንደ ዓለም ባንክ ገለጻ እስከ ጎርጎሮሳውያኑ 2050 የአየር ንብረት ለውጥ ብቻውን እስከ 86 ሚሊዮን የሚደርሱ ተጨማሪ የውስጥ ተፈናቃዮችን በአፍሪካ ከተሞች ሊያስከትል ይችላል። በቻድ ሐይቅ ተፋሰስ ውስጥ ከ2008 እስከ 2024 ባለው ጊዜ ውስጥ በታየው መፈናቀል ላይ የተደረገ ጥናት እንዳመለከተው የአየር ንብረት አደጋዎች ከግጭትና ከአመጽ ይልቅ ብዙ ሰዎችን ያፈናቅላሉ ሲሉ ተመራማሪው አክለዋል። በሌላ በኩል ደቡባዊ አፍሪካ ሌላው አሳሳቢ ጉዳይ ክልሉ ተደጋጋሚ የድርቅና የአውሎ ንፋስ ዑደቶች ያጋጥሙታል። በቅርብ ዓመታት ውስጥ እንደ ሞዛምቢክ፣ ማላዊ፣ ዚምባብዌና ማዳጋስካር ያሉ አገሮች በተደጋጋሚ ጉዳት ደርሶባቸዋል። አንዳንድ አገሮች በተሻለ ሁኔታ ለቅድመ ጥንቃቄ በመዘጋጀት እድገት አሳይተዋል። ኒምባኒ ኒምባኒ ኒምባኒ ኒምባኩምቡካ ኒምባኒ ኒምባኒ። አድማጮች፣ የምሽቱ ትኩረት በአፍሪካ ዝግጅታችን እስከዚሁ ነበር። ለጥንቅሩ አዜብ ታደሰ ነኝ። ጤና ይስጥልኝ።
6: ለዝግጅቱ አዜብ ታደሰን እናመሰግናለን። ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። የማጠቃለያ ዜና። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ ለስድስት ሀገራት ዜጎች የሰጠውን በአሜሪካ የመቆየትና የመስራት ጊዜያዊ ህጋዊ ከለላ ለተጨማሪ ቀናት አራዘመ። የሱዳን ብሔራዊ ጦር ለሶስት ዓመታት የተካሄደውን ጦርነት ለማስቆም አሜሪካ ያዘጋጀችውን ምክረ ሐሳብ የሚቀበለው በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል ከተቆጣጠራቸው ከተሞች ለቆ ሲወጣ እንደሆነ ቅድመ ሁኔታ አስቀመጠ። የናይጄሪያ ጦር በሰሜን ምዕራብ የአገሪቱ ክፍል በምትገኘው ዛንፋራ ግዛት ውስጥ ሰዎች የሚያግትና የቀንድ ከብቶች የሚዘርፍ የወሮበላ ቡድን ከ300 በላይ አባላት መግደሉን የግዛቲቱ ባለስልጣን ገለጸ። የኢራን መንፈሳዊ መሪ ሞሻታብ ሐሚኒ አገራቸው የአባታቸውን ገዳዮች መበቀሏ አይቀሬ እንደሆነ ዛቱ። የአሜሪካው ፕሬዝዳንት በፊናቸው በኢራን ላይ ያነጣጠሩ 1000 ሚሳይሎች መጥመዳቸውን አስጠንቅቀዋል። ሩሲያ በሚሳይሎችና በድሮኖች በዩክሬን ላይ በፈጸመቻቸው ጥቃቶች 6 ሰዎች ሲገደሉ 29 መቁሰላቸውን ባለስልጣናት አስታወቁ። የጀርመን እግር ኳስ ፌዴሬሽን ዮርግ ኮፐንን አሰልጣኝ አድርጎ ለመቅጠር መቃረቡን አስታወቀ። ጠቅላላው ስርጭት በዚህ ተጠናቋል። ስለተከታተላችሁን በማመስገን ፀሐይ ጫኔ ከወዲሁ ልሰናበታችሁ። በያላችሁበት መልካም ጊዜ ጤና ይስጥልን።